ደስታ ገደብ ፍላጎት ይሳ ጊዜ ሰዓት መደብ ዱር አጎዳት በሰው አደማመር እድሜ ገመት ልክ ይሆናል ልኩን እንዳሰብ ነው እናሸናት ለኛ ለራሳችን ብለን ወገን ይወቅልን እንዳበጀን ዘመን ቀደሮ ጥሪ መገናኛ ድግስ ደስ ደስ የለት የለት አርሽ ደስ ደስ ደስ የለት የለት አርሽ ደስ ደስ

ደስታ ገደብ ለፍላጎት ይሳ ጊዜ ሰዓት መደብ ዱራ ቆጣጥር በሰው አደማመር እድሜ ገመር ልክ ይሆናል እኩል እንዳሰብ ዳሸናት ለኛ ለራስ

0: 다 자고 있네.
1: 블랙몬. 네. ይገባል እንከተል ይገባል ይገባል ይገባል እንረዳ ይገባል እውነት ብቻ ነው ላ እውነት የለም እውነት ብቻ ነው እውነት ሳምናት እውነት እውነት ብቻ ነው እዛ ላሲቸር ካስማስ ወሬን በዜማ እንጂ ወሬ እንደው አይበጅ ታጋሹ አቡሹ አይሰራ ደግሞ